0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐምሌ 23 ቀን 2018 ዓ.ም ምረት ሐሙስ። ጤና ይስጥልን እንደምን አመሻችሁ። ከዶች ቨለ የቀጥታ ስርጭት ለምሽቱ ያለም ዋና ዋና ዜናዎች ታምራት ዲንሳ ተዘጋጅቷል። የአንድ ሰዓቱን ስርጭት በመምራት ደግሞ እኔ አዜብ ታደሰ በቀጥታው ስቱዲዮ እስከ ዝግጅቱ መጨረሻ አብራችሁ ዘልቃለሁ። አብራችሁን ቆዩ። የዓለም ዜናን የሚከተለው የምሽቱ የዜና መጽሔታችን የአገራዊ ምክክር ጉባኤ የመረጃ ተደራሽነት ላይ የተሰጡ አስተያየቶች፣ የአገራዊ ምክክር ጉባኤና የሌሎች አገሮች ተሞክሮ፣ በትግራይ የተመናመነው ሰብአዊ ድጋፍና የተፈጥሮ የተፈናቃዮች ሮሮ፣ የአዳሪ ትምህርት ቤት ግንባታ በድሬዳዋ፣ ጣና ሐይቅን እየፈተነ ያለው የእንቦጭ አረም፣ እንዲሁም አፍሪካ ህብረት በሶማሊያ ያለው ሚና ወደ ፖለቲካዊ ተልእኮ እንዲሸጋገር መጠየቁ የተሰኙ ዘገባዎችን ይዟል። በሁለተኛው ክፍል የሚቀርበው ሳምንታዊው የባህል መድረክ በጀርመን አገር የዶክትሬት ዲግሪን የተቀበለ አንድ የገበሬ ቤተሰብ ልጅን እንግዳው አድርጓል። ስርጭታችን DW አማሪክ በተባለው አፕሊኬሽን በፌስቡክ፣ ዩቲዩብ እና በቴሌግራም የቀጥታ ስርጭታችን ይደመጣል። አድማጮች፣ ለቀዳሚው ዝግጅት ለምሽቱ የዓለም ዋና ዋና ዜና መስመሩን ለቃለሁ። ታምራት ዲንሳ
0: የዲደብሊው ዜና።
2: አመሰግናለሁ አዜብ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኢትዮጵያ ፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀም። ፖሊስ ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ዘገባ እንዳለው አድነው ባሻው ኡዳሞ የተባለው ተጠርጣሪ ከማዕከላዊ ኢትዮጵያ ክልል ከሃዲያና ከምባታ ዞኖች በርካታ ወጣቶችን እያታለለ ወደ ደቡብ አፍሪካ ሲያሻግር ነበር። በሱዳን ሰሜን ኮርዶፋን ግዛት በተፈጸመ የድሮን ጥቃት 9 ሲቪሎች መገደላቸውን የህክምና ምንጮች ገለጹ። ጥቃቱ የደረሰው የፈጥኖ ደራሽ ኃይሎች መሪ ጀነራል መሐመድ ሐምዳን ዳጋሎ ወታደሮቻቸውን ያለ ከልካይ እንዲያጠቁ ማስተማራታቸውን ካስታወቁ ከሁለት ቀናት በኋላ ነው። በግብጽ ዳሜታ ወደብ ላይ የደረሰው ቃጠሎ የድሮን ጥቃትን ተከትሎ የተነሳ መሆኑን የሀገሪቱ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። በሺዎች የሚቆጠሩ ስደተኞች ደግሞ የሞሮኮን ድንበር በማቋረጥ በሰሜን አፍሪካ ወደምትገኘው የስፔን ግዛት ሴውታ ገብተዋል። በአሜሪካና በኢራን መካከል የአየርና የድሮን ጥቃት እንደገና ማገርሸቱ ወደ ሙሉ ጦርነት የመቀየር ስጋቱ ማየሉን ዘገባዎች አመለከቱም። የዮርዳኖስ አየር መከላከያ ዛሬ ሐሙስ ከኢራን የተተኮሱ 5 ሚሳይሎች ማክሸፉን ሲያስታውቅ፣ ኩዌት ውስጥ በደረሰ ሌላ ጥቃት የቻይና ኩባንያ ህንጻ ተመትቶ የአንድ ሰው ህይወት አልፏል። ሩሲያ በዩክሬን ላይ ባካሄደችው ከፍተኛ የሚሳይልና የድሮን ጥቃት ህጻናትን ጨምሮ ቢያንስ 8 ሰዎች ተገደሉ። ዩክሬን የገጠማት የአየር መከላከያ እጥረት ሩሲያ በበርካታ አካባቢዎች የተጠናከረ ጥቃት ለመፈጸም አስችሏታልም ተብሏል። ዜናውን በዝርዝር። የኢትዮጵያ ፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀም። ፖሊስ ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ዘገባ እንዳለው አድነው ባሻ ውዳሞ የተባለው ተጠርጣሪ ከማዕከላዊ ኢትዮጵያ ክልል ከሃዲያና ከምባታ ዞኖች በርካታ ወጣቶችን እያታለለ ወደ ደቡብ አፍሪካ ሲያሻግር ነበር። ፖሊስ አደገኛ ያለው አድነው ባሻ ውዳሙና ተባባሪዎቹ ወጣቶችን በኬንያ በኩል የተለያዩ የደቡባዊ አፍሪካ ሀገራትን አቋርጠው ደቡብ አፍሪካ ለማስገባት ከእያንዳንዳቸው ከ600,000 እስከ 800,000 ብር ይቀበሉ እንደነበር በመረጃ ማረጋገጡን ፖሊስ ገልጿል። በዘገባው መሰረት ተጓዦቹ ጋምቦ ከተባለው ጫካ ጀምሮ በየደረሱበት በረሃብና ውሃ ጥምም ይሰቃያሉ። ተጠርጣሪዎቹ ወጣቶችን በህገ ወጥ መንገድ ናይሮቢ ከተማ ካስገቡ በኋላም በአንድ ክፍል ውስጥ በማጎር ከቤተሰቦቻቸው በተጨማሪ ገንዘብ እንዲያስልኩ ያስገድዳሉ። ገንዘብ ማስላክ ያልቻሉትን በኤሌክትሪክ ንዝረት ጭምር እያሰቃዩ እስከ 100,000 ብር የሚደርስ ተጨማሪ ገንዘብ ያስከፍላሉ። የኢትዮጵያ ፖሊስ ተጠርጣሪዎቹን ለመያዝ ከ2015 ዓ.ም ጀምሮ ከኢንተርፖል ጋር በመተባበር ሲከታተል እንደነበረም አስታውቋል። የማላዊ ፖሊስ ዋነኛውን ተጠርጣሪ አድነው ባሻው ዳሙን ይዞ ትናንት ለኢትዮጵያ ፖሊስ ማስረከቡን የኢትዮጵያ የፌደራል ፖሊስ አስታውቋል። በሱዳን ሰሜን ኮርዶፋን ግዛት በተፈጸመ የድሮን ጥቃት 9 ሲቪሎች መገደላቸውን የህክምና ምንጮች ገለጹ። ጥቃቱ የደረሰው የፈጥኖ ድራሽ ኃይሎች አርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ወታደሮቻቸውን ያለከልካይ እንዲያጠቁ ማሰማራታቸውን ካስታወቁ ከሁለት ቀናት በኋላ ነው። በአልጀማማ መንደር በደረሰው በዚህ ጥቃት ከተገደሉት በተጨማሪ ሌሎች በርካታ ሰዎች ቆስለዋል። የፈጥኖ ድራሽ ኃይሎች የኤል ኦቤድ ከተማን ለመክበብ እያደረጉ ያለው ሙከራ ከባድና ደም አፋሳሽ ጥቃት ሊፈጸም ይችላል ሲል የተባበሩት መንግስታት ድርጅት ታዛቢዎች ቡድን አስጠንቅቋል። ታጣቂዎቹ በአካባቢው በሚገኙ ሲቪሎች መኖሪያ ቤቶችና ገበያዎች ላይ ዝርፊያና ጥቃት መፈጸማቸውን የሰብአዊ መብት ተሟጋች ቡድኖች ሪፖርት አድርገዋል። ከጎርጎርሳውያኑ ሚያዝያ 2023 ጀምሮ በጀነራል አልቡርሃን እና ጀነራል መሐመድ ሐምዳን ዳጋሎ ኃይሎች መካከል እየተካሄደ ባለው ጦርነት በዚህ ዓመት ብቻ ከ1000 በላይ ሲቪሎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ብሔራዊ ጦር መዲናይቱ ካርቱም እና የኤል ኦቤድ ከተማን የሚያገናኘውን ዋና አውራ ጎዳና ከፈጥኖ ደራሽ ኃይሎች ማስለቀቅ መቻሉን አስታውቋል። እንደዚያም ሆኖ ግን ሁለቱም ተፋላሚዎች በአካባቢው የሚገኙትን የሎጂስቲክና የአቅርቦት መስመሮች ለመቆጣጠር የሚያደርጉት ብርቱ ውጊያ አሁንም ተጠናክሮ መቀጠሉን ዘገባው አመልክቷል። በሺዎች የሚቆጠሩ ስደተኞች የሞሮኮን ድንበር በማቋረጥ በሰሜን አፍሪካ ወደምትገኘው የስፔን ግዛት ሴኡታ ገቡ። ስፔኑ የዜና ወኪል ኢኤፍኢን ጠቅሶ ሮይተርስ እንደዘገበው በመቶዎች የሚቆጠሩ ወጣት አፍሪካውያን ሁለቱን አገራት የሚለየውን የደህንነት አጥር በመዝለል በእግር ወደ ሴኡታ ከተማ መግባታቸውን የስፔን ዜና አገልግሎት ኢኤፍሲ ዘግቧል። የስደተኞቹ በጅምላ ስፔን የመግባታቸው ዜና የተሰማው ዓለም አቀፍ የሰዎች ዝውውር የመከላከል ቀን በሚከበርበት በዛሬው ዕለት ነው። ስደተኞቹ በጅምላ ድንበር በተሻገሩበት ወቅት በስፍራው የነበሩ የሞሮኮ የጥበቃ ኃይሎች ወደ ኋላ ማፈግፈጋቸው ተገልጿል። ከተወሰኑ ስደተኞች መካከል ወደ ስፔን ግዛት ሲገቡ ስፔን ለዘላለም ትኑር እያሉ ደስታቸውን ሲገልጹም ተሰምተዋል። አዲሱ የሰዎች ፍልሰት ባለፈው አዲስ አንድ ሳምንት ውስጥ ከ1500 በላይ ስደተኞች በመዋኘት ወደ ከተማዋ ከገቡበት ክስተት ጋርም ተገጣጥመዋል። ሴኡታና መሊያ የተባሉ የስፔን ከተሞች የአውሮፓ ህብረት ከአፍሪካ አህጉር ጋር የሚያጋራቸው ብቸኛ የየብስ ድንበሮች ናቸው። ሁለቱ ከተሞች ለተሻለ ህይወት ወደ አውሮፓ ለመሻገር በሚሞክሩ በርካታ ስደተኞች ምክንያት በየጊዜው ተመሳሳይ ጫና እንደሚደርስባቸው ዘገባው አመልክቷል። በግብጽ ዳያሜታ ወደብ ላይ የደረሰው ቃጠሎ የድሮን ጥቃትን ተከትሎ የተነሳ መሆኑን የሀገሪቱ ጠቅላይ ሚኒስትር ጽህፈት ቤት አስታወቀም። ትናንት ሐሙስ በግብጿ ዳያሜታ ወደብ በነዳጅ ጫኝ መርከቦች ላይ ጉዳት ያደረሰው የድሮን ጥቃት የመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ ሀገሪቱን ኢላማ ያደረገ የመጀመሪያው ጥቃት ነው። በአደጋው 2 የጋዝ ጫኝ መርከቦች ጉዳት የደረሰባቸው ሲሆን ቃጠሎ የተነሳው በአሜሪካ ባለቤትነት በሚተዳደር የተፈጥሮ ጋዝ ማከማቻ መርከብ ላይ የድሮን ጥቃት ከተፈጸመ በኋላ መሆኑ ተገልጿል። የግብጽ መንግስት በመጀመሪያ ደረጃ ምርመራው ጥቃቱ በድሮን መፈጸሙን ማረጋገጡን ቢገልጽም እስካሁን ግን ኃላፊነቱን የወሰደ አካል የለም። የወደቡ አስተዳደር በበኩሉ አደጋው ቢከሰትም የወደቡ የዕለት ተዕለት እንቅስቃሴዎች ሳይስተጓገሉ እንደቀጠሉ መሆኑን ገልጿል። ጉዳት የደረሰባቸው መርከቦች ከአደጋው በኋላ ለጥንቃቄ ሲባል ወደ ጥልቅ የባህር ክፍል እንዲዛወሩም ተደርጓል። ግብጽ ያስተናገደችው አዲሱ የድሮን ጥቃት የተፈጸመው አሜሪካና ኢራን እንደገና ወደ ጠንካራ ውጊያ በተመለሱበት ወቅት ነው። በዕለቱ ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የሚሳይል ጥቃት ስትሰነዝር፣ ዋሽንግተን ዛሬን ጨምሮ በኢራን ላይ ከባድ የአየር ድብደባ ምላሽ ሰጥታለች። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል የአየር እና የድሮን ጥቃት እንደገና ማገርሸቱ ወደ ሙሉ ጦርነት የመቀየር ስጋቱ ማየሉን ዘገባዎች አመልክተዋል። የዮርዳኖስ አየር መከላከያ ዛሬ ሐሙስ ከኢራን የተተኮሱ 5 ሚሳይሎች ማክሸፉን ሲያስታውቅ፣ ኩዌት ውስጥ በደረሰ ሌላ ጥቃት የቻይና ኩባንያ ህንፃ ተመትቶ የአንድ ሰው ህይወት አልፏል። ሁለቱ ሀገራት አንዱ በሌላው ይዞታ ላይ የቀጠሉት ጥቃት ዳግም የተቀሰቀሰው አሜሪካ በዮርዳኖስ በሚገኘው የጦር ሰፈሯ ላይ ለደረሰው ጥቃት ምላሽ ለመስጠት በኢራን ወታደራዊ ተቋማት ላይ ከባድ የአየር ድብደባ ማካሄዷን ተከትሎ ነው። የአሜሪካ ማዕከላዊ እዝ በኢራን የእስላማዊ አብዮት ዘብ የሚሳይል የድሮንና የወታደራዊ እዝ ማዕከላት ላይ ጥቃት ማድረሱን አስታውቋል። የኢራን መንግስት የዜና ወኪል በበኩሉ ለዓለም የነዳጅ ንግድ ወሳኝ በሆነችው የቀሽም ደሴት ላይ አሜሪካ ባካሄደችው ጥቃት 3 ሰዎች መገደላቸውን ዘግቧል። በተጨማሪም ሳውዲ አረቢያና አሜሪካ በጋራ በመሆን በኢራቅ በሚገኙ የኢራን ደጋፊ ሚሊሻዎች ላይ በሰነዘሩት ጥቃት በበርካታ ታጣቂዎች ህይወት ማለፉን ዘገባው አትቷል። ይህ ዶች ቬለ ነው። ሩሲያ በዩክሬን ላይ በፈጸመችው ከፍተኛ የሚሳኤልና የድሮን ጥቃት ህጻናትን ጨምሮ በትንሹ 8 ሰዎች ተገደሉ። ዩክሬን የገጠማት የአየር መከላከያ ጥረት ሩሲያ በበርካታ አካባቢዎች የተጠናከረ ጥቃት ለመፈጸም አስችሏታልም ተብሏል። አስከፊ ነበር በተባለው ጥቃት በዋና ከተማዋ ኬቭ ብቻ ከ56,000 በላይ ነዋሪዎች ሌሊቱን በሜትሮ የባቡር ጣቢያዎች ውስጥ ለማሳለፍ ተገደዋል። በጥቃቱ ወቅት አንድ የሩሲያ ክሩዝ ሚሳኤል የኔቶ አባል የሆነችውን የፖላንድን የአየር ክልል ጥሶ በመግባት በገጠር አካባቢ መውደቁም ተሰምቷል። የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ የህዝባቸውን ህይወት ለመታደግ የአየር መከላከያ ስርዓቶች በአስቸኳይ እንዲቀርቡላቸው ለአሜሪካና አጋሮቻቸው ጥሪ አቅርበዋል። ሩሲያ በበኩሏ በጥቃቱ የዩክሬን የጦር መሳሪያ ማምረቻዎች፣ የድሮን መጋዘኖችና የወታደራዊ መገናኛ ማዕከላትን ኢላማ ማድረጓን ገልጻለች። በሌላ በኩል ዩክሬን በሰነዘረችው የአጸፋ ጥቃት በሩሲያ ግዛት ውስጥ ከ1000 ኪሎ ሜትሮች በላይ ዘልቆ በሚገኙ ትልቅ የኦንላይን ንግድ ድርጅት መጋዘኖች ላይ የድሮን ጥቃት አድርሳለች። በተጨማሪም የዩክሬን ድሮኖች የሩሲያን የአየር መከላከያ ጥሰው በመግባት ነዳጅ የሚያጓጉዙ በርካታ የንግድ መርከቦች መምታታቸውን አሶሺየትድ ፕሬስ ዘግቧል። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። የኢትዮጵያ ፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀ። በሱዳን ሰሜን ኮርዶፋን ግዛት በተፈጸመ የድሮን ጥቃት 9 ሲቪሎች መገደላቸውን የሕክምና ምንጮች ገለጹ። በግብጽ ዲያሜታ ወደብ ላይ የደረሰውን ቃጠሎ የድሮን ጥቃትን ተከትሎ የተነሳ መሆኑን የአገሪቱ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። በሺዎች የሚቆጠሩ ስደተኞች ደግሞ የሞሮኮን ድንበር በማቋረጥ በሰሜን አፍሪካ ወደምትገኘው የስፔን ግዛት ሴውታ ገብተዋል። በአሜሪካና በኢራን መካከል የአየርና የድሮን ጥቃት እንደገና ማገርሸቱ ወደ ሙሉ ጦርነት የመቀየር ስጋቱ ማየሉን ዘገባዎች አመለከቱ። ሩሲያ በዩክሬን ላይ በፈጸመችው ከፍተኛ የሚሳይልና የድሮን ጥቃት ህጻናትን ጨምሮ በትንሹ 8 ሰዎች ተገደሉ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለምሽቱ የዓለም ዋና ዋና ዜናዎች ታምራት ዲንሳን አመሰግናለሁ። በመከታተል ላይ ያላችሁት ዶቼ ቬለ DW ነው።
0: የዜና መጽሔት
1: ከተጀመረ 16ኛ ቀኑን የያዘውን የአገራዊ ምክክር ጉባኤን የተመለከቱ መረጃዎች በየጊዜው በኮሚሽኑ የበላይ ኃላፊዎች ይሰጣሉ። ይሁንና በጉባኤው እየተደረጉ ያሉ ውይይቶች ድባብ ምን እንደሚመስል በቀጥታ ለህዝብ እየቀረበ አይደለም። አንዳንድ ሰዎች ደግሞ የጉባኤው ውሎ በቀጥታ እንዲሰራጭ ወይም በውይይት ሂደቱ ውስጥ ለሚነሱ ጭብጦች ተጨማሪ መረጃዎች ለህዝብ እንዲደርስ ቢደረግ ይመርጣሉ። የአገራዊ ምክክር ኮሚሽን ሂደቱ የሚጠናከረው ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው ነው በሚል የውይይት ውሎ በተመለከተ ጥያቄ መውሰዱን አስታውቋል። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ሙጬ ዘገባ ልኮልናል።
3: ከ15 ቀናት በፊት የተጀመረው የሀገራዊ ምክክር ጉባኤ የመረጃ ተደራሽነት ላይ ምን ይላሉ? ጉባኤው በተቀመጡለት 8 ዋና ዋናና ንዑስ ጉዳዮች ላይ በየዕለቱ ስለሚመክርባቸው ጭብጦች ምን ያህል በቂ መረጃ እያገኙ ነው? ይህንኑ ጥያቄ በልዩ ልዩ የሥራ መስኮች ለተሰማሩ ሰዎች አንስተናል። ከሲቪክ ማህበረሰብ ድርጅቶች አቶ ታደለ ደርሰህ።
4: መረጃ የማግኘት ሁኔታ ስታየው እንኳን ውጭ ላለው ሰው ቀርቶ ውስጥ ላለውም ሰው ግልጽ አይደለም። 4000 ሰዎች ተወያዮች ከተለያየ ቦታ የመጡ ነው የተባሉ፣ እንደገና ደግሞ 3000 ሰዎች ደግሞ አወያዮች ወይም ረዳቶች ተብሎ 7000 ሰው በዚህ ጉዳይ ላይ እንደሚወያይ ሚዲያ ላይ ከመስማት ባሻገር ምንም መረጃ የለም። 8 አጀንዳዎች አሉቷል። በ8ቱ አጀንዳዎች ላይ ግልጽ አይደለም።
3: ከፖለቲካ ፓርቲዎች በውይይቱ ላይ የተሳተፉ መሆኑን የነገሩን የኢሶዴፓ ምክትል ፕሬዚዳንት ዶክተር ራሄል ባፌ የውይይቱ የመጀመሪያ ሂደቶች ሲጠናቀቁና መስማማት የተደረሰባቸው ነገሮች ሲኖሩ ለህዝብ ቢነገር ይበጃል የሚል አቋም አላቸው። ውይይትና ክርክር በኩል አይን አይታዩም የሚለውን በመጥቀስ
5: ክርክር ቢሆን ወዲያው ላይቭ ታደርገዋለህ። ይሄ ውይይት ስለሆነ ውይይት መቋጨት አለበት። ውይይት ወደ ስምምነት መደረስ አለበት። ውይይት መግባባት ላይ መደረስ እንደዚህ ነገሮች ስላሉ ነው ኢሚዲየትሊ መተላለፍ ያልቻለው እና ህዝባችን በዛ ልክ ተረድቶ መጠበቅ ይኖርበታል። ጉባኤውም በእርግጠኝነት ህዝብም መንግስትም እየጠበቀ እንደሆነ ይታወቃል።
3: የፖለቲካ ኢኮኖሚ ጉዳዮች ላይ ትንታኔ በመስጠት የሚታወቁት አቶ ሸዋፈራው ሽታውን ግን የተለየ ሀሳብ አላቸው። ይህም የምክክር ጉባኤው ጠቃሚ ሀገራዊ ሁነት መሆኑ ቢታወቅም ሂደቱ በቀጥታ ስርጭት ለህዝብ ክፍት መደረግ ነበረበት የሚለው ነው።
6: ሀገር እየመከረች ነው መባሉ በራሱ በአዎንታ የማየው እና በጣም አስፈላጊ ነገር ነው። አሁን ግን በተለይ 8 አጀንዳዎቹ በሚባሉት ላይ 500ም ሆነው 250ም ሆነው ምን እየተወያዩ እንደሆነ እኔ ለማወቅ አልቻልኩም። የኢትዮጵያ ህዝብ የኔ ጉዳይ ነው ብሎ በይፋ የሚያይበት ሁኔታ መፈጠሩ በጣም አስፈላጊ ይመስለኛል። ለሚዲያ ክፍት ማድረግ ብቻም ሳይሆን የቀጥታ ስርጭት ማድረግበው የቀጥታ ስርጭት አለማድረግ ምናልባት ሁኔታዎችን ሊያቀጣጥልብን ይችላል፣ ከቁጥር ውጭ ሊወጣ ይችላል ብሎ ማለት በሁኔታው ላይ ራሱ እምነትም እንደማጣት ነው የሚቆጠሩ አዘጋጆቹ እና መሪዎቹ። እንግዲህ ህዝቡን አምነውት ክፍት ቢያደርጉለት እኔ ህዝቡ ጉዳይ ነው ብሎ ሻይ ቡና

0: ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው።
1: አቶ ሸዋፈራሁ እንደሚሉት ግን የውይይቱ ተድራሽነት ግልጽነትና ለህዝብ ክፍት መሆን የሄደቱ ዲሞክራሲያዊነት መለኪያ ሚዛን ይሆን እንደሆን እንጂ ጉዳቱ የሚያመዝን አይደለም።
2: ዲሞክራሲ ጽንሰ ሀሳቡ ተግባሮቱ አይቲንክ ግልጽነቱ እና ተጠያቂነቱ ይመስለኛል ያንን ቫልዩ እንዲያጣ ያደርገዋል።
1: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: ሁለተኛው የዜና መጽሔታችንም የኢትዮጵያ አገራዊ ምክክር ጉባኤ ላይ ያቆየናል። የኢትዮጵያ አገራዊ ምክክር ከሌሎች ምክክር ከተሳካላቸው አገሮች አኳያ ሲታይ በርካታ ጉድለቶች ተስተውለውበታል ሲል ኢትዮጵያን እናድን መድረክ ገልጿል። መንበሩን በአሜሪካ ያደረገው ይህ መድረክ አገራዊ ምክክሩን አስመልክቶ ባወጣው መግለጫ በኢትዮጵያ እየተካሄደ ያለው አገራዊ ምክክር አጀማመሩና ሂደቱ አጠያያቂ ስለሆነ አገራዊ ምክክር የተሳካላቸውን እንደ ደቡብ አፍሪካ፣ ሩዋንዳና ጋና እንደመሳሰሉት ውጤቱ ሰላምን፣ መረጋጋትን፣ ሁሉን አቃፊ ስርዓትን አያዋለድም ብሏል። ዝርዝሩን የአትላንታ ወኪላችን ታሪኩ ኃይሉ አድርሶናል።
4: ኢትዮጵያን እናድን መድረክ እንደመለከተው በኢትዮጵያ እየተካሄደ ያለው አገራዊ ምክክር ከሌሎች ስኬታማ አገሮች ተሞክሮ አንጻር ሲታይ በርካታ ግድፈቶች ታይተውበታል። አገራዊ ምክክሩ ከመነሻው ሁሉን አቃፊ ያልሆነና የትግራይ የአማራንና አብዛኛውን የኦሮሞን ህዝብ ያላካተተ በመሆኑ አገራዊነቱና ተአማኒነቱን አጠያቂ አድርጎታል ብሏል ድርጅቱ። ጦር ያነገቡ ተዋጊ ኃይሎች ወይንም በሰላማዊ መንገድ መንግስትን እንገዳድረዋለን የሚሉ የፖለቲካ ፓርቲዎችና ህዝባዊ ድርጅቶች ያልተካተቱበት አገራዊ ምክክር እንዴት አድርጎ ዲሞክራሲያዊ ስርዓት ማምጣት፣ ሰላም ማውረድና ሀገር መገንባት ይቻላል ሲልም አጠይቋል። አክሎም ይህ ጉባኤ የወደፊቱን የሀገሪቱን ዕጣ ፈንታ የሚወስን ስለሆነ ለሚወጡት መግለጫዎች ሁሉ በእውቀት ላይ የተመሰረተ መልስ ለመስጠት ዝግጅት ማድረግ አስፈላጊ መሆኑን ጠቁሟል። ስለ ጉዳዩ ዶቼ ቬለ ያነጋግራቸው የኢትዮጵያ ነባራዊ ሁኔታ የሚከታተሉት የፖለቲካ ተንታኝ አቶ ገለታው ዘለቀም አገሪቱ የቀውስ ጊዜና የህገ መንግስት መርሆች ማሻሻያ የምክክር ጉባኤዎች ያስፈልጋት እንደነበር ገልጸው አሁን የሚካሄደው ጉባኤ ግን ቅደም ተከትሉን ያልጠበቀ መሆኑን ተናግረዋል።
5: መቅደም ያለበት እንግዲህ በተለይ እንዴት አድርገን ይሄንን ቀውስ መጀመሪያ እናቆም የሚል የምክክር ሀሳብ ነበረ። ያንን ዘሎ ነው አሁን በዋና ዋና ሀገራዊ ጉዳዮች፣ በሀገር መንግስት ግንባታ ላይ፣ በመሳሰሉት ላይ ምክክር እየተደረገ ያለው እና የቀውስ ምክክሩ ስላልተደረገ ዞሮ በብዙዎች ዘንድ ተቀባይነት ያጣ የምክክር ሂደት ነው ያለው። አቶ ታሪኩ
6: እንደው እስኪ አቶ ገለታው የዳስካቸውም እንዳሉ ስለታዘብኩኝ ነው እና የሌሎች ሀገሮች ተሞክሮ ምን ይመስላል እና ከዛ አንጻር ኢትዮጵያ የሚጎለው ምንድን ነው?
5: የኢትዮጵያ የሚጎለው በጣም ጥሩ ጥያቄ ነው። የቱኒዚያው እነዛ አራት የሲቪክ ድርጅቶች የንግድ ማህበረሰብ የሚያስተዳድር የነበረው እና ደግሞ የሰራተኛው ዩኒየን፣ የእደ ጥበብ ዩኒየን እና የሰብአዊ መብት ሊግ እንደዚህ የመሳሰሉ አራት ሆነው በአንድ ላይ ተመካክረው ሀገራችን እንዴት እናድን በሚል ተስማምተው መጥተው የመካከለኝነት አገልግሎት ሚና ስለነበራቸው ቱኒዚያ ውስጥ ተሳክቷል። ሳውዝ አፍሪካም እንደዚሁ ፓርቲዎቹ ሊብሬሽን ፍሮንት የሚባሉት እነሱ ተሰባስበው ነው የተገናኙት። ማንም አመካከር ያልነበራቸው ተመካክረው ጥሩ የመሽግግር ጊዜ ፈጥረው እንግዲህ ኔልሰን ማንዴላን በ1994 እንዲመረጡ አድርገው የሳውዝ አፍሪካ ሽግግር ከአፓርታይድ ወደ ዴሞክራሲ መስመር ይዟል።
4: በዩናይትድ ስቴትስ ማዕከላዊ ሚችጋን ዩኒቨርሲቲ የታሪክ ፕሮፌሰር ሰለሞን ጌታሁን በበኩላቸው መወያየት በመሰረቱ መልካም ነገር እንደሆነና የብሔራዊ ምክክር ጉባኤውን በጎ እርምጃ እንደሆነ ለዶች በለበስጥታ አስተያየት ተናግረዋል።
7: እንደ መርህ እንደ መተክል መወያየት ምንም ስህተት የለው፣ ምንም ወንጀል። ሀሳብ ከሀሳብ ሲጋጭ መልካም ነገር ነው። ምክንያቱም እኔ አንድን ሰው እከሌ እንዲህ አይነት አመለካከት አለው ወይም አቋሙ እንዲህ ነው ለማለት ከዛ ሰው ጋር መነጋገር አለብኝ። መነጋገር እጅግ በጣም አስፈላጊ ነው።
4: በወሳኝ ሀገራዊ ጉዳዮች ላይ ተሰባስቦ መወያየት በኢትዮጵያ የፖለቲካ ታሪክ ውስጥ እምብዛም ያልተለመደ መሆኑን ያወሱት የታሪክ ምሁሩ ፊት ለፊት ተገናኝቶ ለችግሮች መፍትሄ ለማበጀት መመካከር አስፈላጊ መሆኑን አስምረውበታል።
7: ቢያንስ ቢያንስ ያኛው ወገን ምን እንደሚፈልግ ምን እንደሚል ፊት ለፊት ተነጋግረን ተዋወቅን ማለት ነው። እኔም ምን እንደምፈልግ ያውቃል ማለት ነው። ስለዚህ አንድ ነገር ችግሩን አለማወቅ እንጂ የችግሩን መንስኤ ከታወቀ መፍትሄው ቀላል።
4: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
3: በትግራይ ክልል በሚገኙ የአገር ውስጥ ተፈናቃዮች ጣቢያዎች ላይ የሚቀርቡ እርዳታዎች ከጊዜ ወደ ጊዜ እየተመናመነ መምጣቱን ተፈናቃዮች እየገለጹ ነው። እንደ ተፈናቃዮቹ አስተያየት በየወሩ ይቀርብ የነበረው የእርዳታ አቅርቦት አሁን

0: አልፎ አልፎ ብቻ የሚቀርብ እንደሆነና የሚቀርብበት ጊዜ ብቻ ሳይሆን መጠኑም እየቀነሰ መምጣቱ ህይወትን አስከፊ እንዳደረገባቸው ተናግረዋል። የአዲስ አበባው የዶቸ ቬለ ወኪል ስዩም ጌቱ ዝርዝር ዘገባ ይዟል።
1: በትግራይ ክልል በተለያዩ የሀገር ውስጥ መጠለያ ጣቢያዎች የሚገኙ ተፈናቃዮች በመሰረታዊ የዕለት ተዕለት መገልገያ እጦት ከፍተኛ ችግር ውስጥ ለመግባታቸው እየተነገረ ነው። ግሎባል ሼልተር ክላስተር የተሰኘው ግብረሰናይ ድርጅት ከሰሞኑ ባወጣው ዘገባ በትግራይ ክልል 5 ዞኖች ውስጥ በሚገኙ 21 ወረዳዎች 78 የሀገር ውስጥ ተፈናቃዮች ጣቢያ ላይ ባደረገው ምልከታ በየተፈናቃዮቹ ጣቢያዎች ከባባድ የሰብአዊ ቀውስ ማስተዋሉንና አዳዲስ ተፈናቃዮችም እየደረሱ መሆኑን ያሳወቀው ከተፈናቃይ ጣቢያዎቹ 95 በመቶ ያህሉ ድጋፍ ስለማግኘታቸው ቢገልጹም ግን የምግብ አቅርቦትን ጨምሮ በቂ ድጋፍ እንደማይደረግላቸው ማሳውቋል። የጤናና መሰረታዊ የንጽህና አቅርቦት እስከ 62 በመቶ ዝቅ ያለ መሆኑንም ነው ሪፖርቱ ያመለከተው። አብዛኛው የተፈናቃዮቹ ጣቢያ ላይ በቂ የመረጃ አደረጃጀት አለመኖሩም ተብራርቷል። አስተያየታቸውን ለዶቼ ቬለ የሰጡ በትግራይ ክልል ማዕከላዊ ዞን አንዱ መጠለያ ውስጥ የሚገኙና ለደህንነታቸው ሲባል ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ የሚቀርብላቸው እርዳታ አልፎ አልፎ የሚዘለል መሆኑንና መጠኑም እየቀነሰ መምጣቱን አስረድተዋልም።
2: የሚቆርጠው ነገር አለ። ለምን እንደሚቆርጡት በራውቅም ያረሰ የሚቆርጠው ማንም የሚቆርጠው አለቅም። በፌደራል ምክር ሲታወቃል አይታወቅም እንጃ። ብቻ 15 ኪሎ ነበር የሚበላው፣ አሁን 12 ነው የሚሰጡን። ግን ወር በየወሩ በየወሩ አይሰጥም። ምን ይሆን ብለህ ብትጠይቀኝ የምጠይቀው አካልም የለም፣ መርሰ የሚሰጥህም የለም። ያው ለተፈናቃይ እዚህ እንደ ትግራይ የሚቆረቅ ወር አሁን ለፖለቲካው ለምን ይባላል መሰለህ? ላለው ግዛት መመለስ፣ ተፈናቃይ መመለስ፣ ይሄ ከአንገት በላይ ነው። ምንም ለተፈናቃይ አንዲት ቀን የሚያስብልን እረፍት የለም። ስለዚህ ከእግዚአብሔር ያው በጸሎት በምልላ ነው የምናሳልፈው።
1: መቀሌ 70 ካሬ በሚባል የተፈናቃዮች ካምፕ በሚገኘው ጣቢያ ብቻ 5000 ተፈናቃዮች ግድም እንደሚገኙና አሁንም የመጨመር እንጂ የመቀነ አዝማሚያ እንደማይታይበት የሚናገሩት አስተያየት ሰጪው የተፈናቃዮቹ ቀዳሚ ፍላጎት ወደ ነበሩበት ቀያቸው ተመልሰው መደበኛውን ኑሯቸውን መቀጠል እንደሆነ አመልክተዋል።
2: በጣም ያስጠላ ነገር ማለት እኔ አሁን እርዳታ ሶስት በጣም ይሰማኛል። ምክንያቱም መስራት እየቻልኩ አምረ እያሰበ ስለዚህ አሁን ኛም ከምዕራብ ትግራይ ከሰ ከምዕራብ የተፈናቀልኩት ወደ ቦታ የተመልሼ እንደ በፊት ኑሬ በቃ ኑሬ ለመምራት ብቻ ነው የሚፈልገው። ከነዚህ የሚለቅቀን ነው ያጣ ነው። አሁን ማን ይመልሰን? ትግራይ ምድር ይመልሰን? ደስታዬን አልችለውም። የቀኑ ጭቅጭቅ አለ። በየቀኑ ፕሮሰስ ይመጣል። ወጣቱ በጣም ተቸግሯል። ቤት የሚያድር የለም። ወደ ትግል ካልገባ ምናምን የሚላለው እና በጣም ጥንቁት የወጣ በጣም አስቸጋሪም ያለ ነው።
1: ሌላው ትልቁ ስጋት አሁን በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ ተፈናቃዮችና እርዳታ ፈላጊዎች ቁጥራቸው እየቀነሰ ከመምጣት ይልቅ እየተበራከተ መምጣቱ ነው።
2: አሁን ድርቅ አለ። በትግራይ ውስጥ በጣም አስቸጋሪ ያለ ዝናብ የለም። አሁን አንዳንድ ሰው ይመጣል ማውራ ጉዳይ አድርጎ መግባት አለ። አዳዲስም አንዳንድ ችግር ያለበት ከምዕራብ ትግራይ የሚመ ይመጣል። ሱዳንም ይመጣል። ያው ሰው ብዛት እንዳለው ይታወቃል።
1: ለተፈናቃዮች ቁጥር መጋሸብ ከሰው ሰራሽ የፖለቲካ ቀውስ በተጨማሪ በክልሉ ያጋጠመው ሌላው ብርቱ ፈተና የተፈጥሮ ችግር ያስከተለው ድርቅ መሆኑንም ነዋሪዎቹ ያነሳሉ። ከደቡብ ምስራቃዊ ዞን ስራአዴ ወጅራት ወረዳ አስተያየታቸውን ለዶቼ ቬለ የሰጡ ነዋሪ እንደሚሉት
3: ምንም ዝናብ የሚባል የለም። ፖለቲካ ጉዳይም ያው ጫና አለበት። ብዙ ነገር በቃ ተስፋ ያለው አድሞስ እርዳታማ ጭራሽ እርዳታ ብቻ ሳይሆን ተጨማሪ ነገር ይፈልጋል እንጂ ፖለቲካ ጉዳይም ያለውም ስቶ የሸሸ ብዙ ሰው አለ እያለውም የተራበ ማለት ነው። አሁኑ ሲጨመርበት በጣም ከባድ ነው።
1: ዶቼ ቬለ ነዋሪዎቹ ስላነሱት ሰው ሰራሽና የተፈጥሮ አደጋዎቹ ቀውስና የእርዳታ አቅርቦቶችን በተመለከተ ለክልሉ አደጋ ስጋት ቢሮ ኃላፊ ዶክተር ገብረ ህይወት በተደጋጋሚ በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት ለዛሬ አልተሳካም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። አራተኛው የዜና መጽሔታችን ወደ ድሬዳዋ ይወስደናል። በድሬዳዋ ከ2.3 ቢሊዮን ብር በላይ ወጪ አዳሪ ትምህርት ቤትን ጨምሮ የተለያዩ የትምህርት ተቋማት ግንባታ በመካሄድ ላይ ነው። በአስተዳደሩ የመጀመሪያ የሆነው የአዳሪ ትምህርት ቤት በመጪው 2018 ዓ.ም የትምህርት ዘመን 250 ተማሪዎችን ተቀብሎ ማስተማር እንደሚጀምር ተገልጿል። መንግስት በሀገሪቱ ሁሉም ክልሎች አዳሪ ትምህርት ቤቶችን ለመገንባት በያዘው እቅድ እየተሰሩ ባሉ ትምህርት ቤቶች ከመላ አገሪቱ በችሎታ ተለይተው የሚገቡ ተማሪዎች ከንድፈ ሀሳብ ባለፈ በተግባር ተምረው የሚወጡበት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የወደፊቷን ኢትዮጵያ የምንቀርጽበት ፕሮጀክት ነው ብለውታል። የዶቼ ቬለው የድሬዳዋ ወኪል መሳይ ተክሎ ዘገባ አለው።
4: የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ቤቶች ግንባታን በአስተዳደሩ ባስጀመሩበት ወቅት በሀገሪቱ ሁሉም ክልሎች አንዳንድ አዳሪ ትምህርት ቤት ለመገንባት በተያዘው እቅድ እየተሰሩ ያሉ ተግባራትን በማንሳት በድሬዳዋ የተጀመረው አዳሪ ትምህርት ቤት ከቀጣዩ ትምህርት ዘመን ጀምሮ ከመላ ሀገሪቱ የተውጣጡ 250 ተማሪዎችን በዓመት እንደሚቀበል ገልጠዋል።
5: አዳሪ ትምህርት ቤት ኢትዮጵያ በሁሉም ክልል አንዳንድ አዳሪ ትምህርት ቤት ለመስራት በተጀመረው እቅድ መሰረት ባለፈው ዓመት 5 ትምህርት ቤቶች ተጀምረዋል። በዚህ ዓመት ለ2020 የሚደርስ 4 አዳሪ ትምህርት ቤቶች ውስጥ ላይ ከዚያም ልንጨምር እንችላለን ድሬዳዋ፣ ባህር ዳር፣ አርባ ምንጭና አሶሳ 4 ትምህርት ቤቶች እንሰራለን። የአዳሪ ትምህርት ቤቶች ስንሰራ እንዳያችሁት አሁን እንደ በፊቱ ዝም ብሎ የመሰረት ድንጋይ ኑሮ መሄድ ሳይሆን ኮንትራክተር ጋር ስምምነት ተፈራርመናል። ዋጋው ተወስኗል። አሁን ባለው ዋጋ ስምምነታችን ወደ 1.5 ቢሊዮን ብር አካባቢ የሚፈጅ ነው። ይሄ ኮንስትራክሽን ቀላል ኮንስትራክሽን አይደል። በአመት 250 ተማሪ ይቀበላል። ከ9ኛ እስከ 12ኛ ሙሉ ለሙሉ ሲሰራ 1000 ተማሪ ይኖራል። እነኛ 1000 ተማሪዎች ከሁሉም የኢትዮጵያ ክፍል መጥተው የሚማሩ ተማሪዎች ናቸው። እዚህ አካባቢ ተማሪዎች ጨርሙ ሁሉም የኢትዮጵያ ትምህርት ቤት ከፍተኛ ውጤት ያመጡ የወደፊት የሀገር መሪዎች ይሆናሉ ተብሎ የሚታሰቡ ተማሪዎችን ነው አምጥተን የምናስተምር።
4: ፕሮፌሰሩ የአዳሪ ትምህርት ቤቶቹን ከንድፈ ሀሳብ ባለፈ በተግባር እየሰሩ የሚማሩ ተማሪዎች የሚፈሩበትና የወደፊቷን ኢትዮጵያ የምንቀርጽበት ፕሮጀክት ነው ብለውታል።
5: ትምህርት ቤቶቹ ምንም የሚቀራቸው ነገር የለም። ከስፖርት፣ ከቴክኒካል ትምህርት፣ ከዲጂታላይዜሽን፣ ከጥሬ የተፈጥሮና የእንትን ሳይንስ በተጨማሪ እርሻ ራሳቸው በንድፈ ሀሳብ ደረጃ ብቻ ሳይሆን በተግባርም እየሰሩ የሚማሩ ተማሪዎችን የምናፈራበት ነው። ይሄ ትልቅ የወደፊቷን ኢትዮጵያ የምንቀርጽበት ፕሮጀክት ነው።
4: የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ አቶ ሱልጣን አልይ በበኩላቸው በዚሁ ጊዜ 8 ያህል የቅድመ አንደኛ ደረጃ ትምህርት ቤቶች ግንባታ መጀመሩን ጠቅሰዋል።
6: ወደ 8 የሚሆኑ የቅድመ አንደኛ ደረጃ ትምህርት ቤቶችን የመስራት ጅማሮችን ለህዝቡ አብስረናል። ይሄም 4 በፌዴራል ትምህርት ሚኒስቴር 4 ደግሞ በድሬዳዋ መስተዳድር ትምህርት ቢሮ የሚገነባ ሆነው የቅድመ አንደኛ ትምህርት እንግዲህ ለሁሉም ዜጎች በቅርበታቸው እንዲደርስና ተማሪዎች አንደኛ ክፍል ከመግባታቸው በፊት የሂሳብ ቁጥሮችን የማስላትና የፊደሎችን የመለየት የማንበብ ክህሎታቸው ከፍ ብሎ ወደ ትምህርት እንዲገቡ የማድረግ ዋና ዓላማን የሰነቀ ነው።
4: በተጨማሪም ለአስተዳደሩ ሁለተኛ የሆነ የሞዴል ትምህርት ቤት ግንባታ እየተካሄደ መሆኑንም አቶ ሱልጣን ገልጠዋል።
6: ሁለተኛው የሞዴል ስኩል ነው። ሞዴል ስኩሉ ሁለተኛ ሞዴል ስኩል ነው። የመጀመሪያው ሞዴል ስኩል ሞዴል ሀይ ስኩሉን ድሬዳዋ ዩኒቨርሲቲ ላይ አምና ከፍተናል። የተሻለ እንቅስቃሴዎች አሉ። ከዋናው የግቢ ተማሪዎች ጎን ለጎን በራሱ ሆኖ ሞዴል ስኩሉ ስራ እየሰራ ነው የሚገኘው። ይሄኛው ደግሞ በአዲስ ሁለተኛው ውጭ ላይ የሚገነባው የሞዴል ስኩል ነው። ይሄም ጥሩ ሊባሉ የሚችሉ ተማሪዎችን ሊያፈራ የሚችል አገርን ሊያቃና አገርን በቀጣይ ሊመራ የሚችል ለህዝብ ለሀገር የሚጠቅሙ ዜጎችን የሚያፈራ በተለየ ትኩረት ደግሞ ክትትልና ድጋፍ የሚደረግለት ትምህርት ቤት ነው። ተማሪዎች ያላቸውን እውቀት ያላቸውን ተሰጥኦ በአግባቡ ወደ መሬት ሊያወርዱ የሚችሉበትን መንገድ ሊያሳይ የሚችል በልዩ ትኩረት በአዲሱ ፖሊሲ በተቀመጠው አቅጣጫ መሰረት እየተሰራ ያለ ትምህርት ቤት ነው።
4: ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
0: አምስተኛው ዘገባችን የእንቦጭ አረም ጣና ሐይቅን እየፈተነ ነው ይላል። በነፋስና በውሃ ማዕበል እየተነዳ የጣና ሐይቅን ዳርቻ የሚሸፍነው እንቦጭ አረም በጣና ሐይቅ ዙሪያ በሚገኙ የአካባቢው አሳ አጥማጆች፣ የውሃ ትራንስፖርት አገልጋዮች ሕይወት ላይ ከባድ ተጽዕኖ ማሳደሩን ቀጥሏል። የአረሙ ተለዋዋጭ ባህሪ ከነዋሪዎች አቅም በላይ መሆኑ ሳያንስ ቀደም ሲል ይደረጉ የነበሩ የማሽንና እንቦጭን የማጥፋት ዘመቻዎች መቆማቸው ችግሩን አባብሶታል ተብሏል። የዶቼ ቬለው የደሴ ወኪል ኢሳያስ ገላው ዝርዝር ዘገባ ይዟል።
7: ኑሯቸውን በሩዝ እርሻና በውሃ ትራንስፖርት ላይ የመሰረቱት የደራ ወረዳ ኗሪ ሙልጌታ ወልደየስ ጣና ሐይቅን በሚያዋስነው የአውናጣ ጎጥ የእንቦጭ አረም እያሳደረ ያለውን ተጽዕኖ ለመከላከል ብዙ ቢደክሙም የአረሙ ተለዋጭ ባህሪ እንቦጭ አረሙን ለማጥፋት እንዳላስቻላቸው ይናገራሉ።
8: ቀን እናዋጣለን፣ ለሊት ገብቶበት ያድረን፣ ማታ እናዋጣዋለን፣ ቀን ገብቶበት ያድረን። በቃ እንደ ዜጣ መግዛ እንደ ዜጣ መውጫ ስለሚሄድ አይቀመጥም ነው ማለት ዝም ብለን እናየዋለን። ነገ ደግሞ ባህር ንፋስ ሲነሳ ምግብ ይከምረዋል። አሁን ባዶ ይመስላል። አሁን ማታ ባህር ንፋስ ሲነሳ እና ጆላ ንፋስ ሲነሳ አመጦ ደግሞ ግጥም ያደርገዋል። እንደዚህ ወስደዋል፣ አንደዚህ አመጠዋል፣ አንደዚህ ወስደዋል፣ አንደዚህ አመጠዋል፣ አንደዚህ ወደ ጣና አስጠገዋል፣ አንደዚህ ደግሞ ወደኛው መሬት አመጦ ይጥለዋል። እንደዚያ እያደረገ ነው የሚያሰቃየን።
7: 84 ኪሎ ሜትር የሚረዝመውና 66 ኪሎ ሜትር በሚሰፋው ጣና ሐይቅ የእምቦጭ አረም የሐይቁን አካል በመሸፈን በሐይቁ ብዝሃ ሕይወት ላይ ተጽዕኖ ከማድረሱን በዘለለ በውሃ ትራንስፖርት ለተሰማሩ እንደ ወጣት ደረጀ በላይ ላሉ ፈተና ሆኗል።
9: ችግሩና በጣም የከፋ ነው። እኛ ጀልባ ለመሄድ ምናምን በላይ ትወጣበታለህ፣ ያስቸግራል። ሁለተኛ ደግሞ ለአሳ ምናምን እርባታ ምናምን ደግሞ ብዙም አይደለም፣ ለአሳዎች ምቹ አይደለም። ለእይታ ራሱ ስታየው ምናምን ተጽዕኖ አለው ውሃው ላይ ማለት ነው።
7: የእምቦጭ አረሙ በስፋት የሚታይበት የጣና ቂርቆስ ምዕራባዊ ክፍልም አረሙን ለመከላከል ከባድ መሆኑን የሚናገሩት አባ ኃይለ ሚካኤል የእምቦጭ አረም መስፋፋቱ በሐይቁ የውሃ መጠን ላይ ተጽዕኖ አለው ይላሉ።
10: ሐይቁ ላይ ያው ዞሮ እንትን የመምጠጥ እንትን አለው የውሃ ማለት ነው። እንደገና ደግሞ ያው ተንቀሳቃሽ ስለሆነ ቋሚነት ሲሆን ነው እንትን የሚለው። አሁን በአብዛኛው ክረምት ላይ ይመጣል። አሁን ይጨምራል እምቦጩ ከሌላ ቦታ ያለው የጉማራ ወንዝ ሲሞላ ከሌላ ቦታ ያለው እምቦጭ አሁን ይዞት ይመጣል ውሃው ሲሞላ። በዛ ላይ አሁን የጀልባ መንቀሳቀሻ ምናምን ግልጽም አድርጎ የዘጋና ያስቸግራል።
7: የእምቦጭ አረሙን ለማጥፋት የሚደረገው እንቅስቃሴ ቁሟል የሚለው አስተያየት ሰጭም ከባህር ዳር ዙሪያ ውጭ ራቅ ወዳለ ቦታ የሐይቁን ዳር አረሙ ሞልቶት ይታያል ይላል።
9: የእምቦጭ አረም ማለት ባለበት ነው እየተነቀለ ምናምን አይደለም እንዳለ ነው። ያው ዝም ብላ ላይ እየጨመረ ነው የሚሄድ። ዝሮ ማለት ብትንትን ስለሚል አሁን ማለት ወደዛኛው ራቅ ያለ ቦታ ስትሄድ ሸፍኖት የምታየው አለ ዳር ዳር ላይ ነው እንጂ መሀሉ ላይ እኮ የለም። አብዛኛውን ጣና ቂርቆስ ምናምን በና በፎገራ ምናምን በኩል ላይ ያለ በዛ በኩል ነው ያለ።
7: በተደጋጋሚ የእምቦጭ አረምን ለማስወገድ በሰውና በማሽን ኃይል ጥረት ተደርጓል የሚሉት አቶ ሙልጌታ የእምቦጭ አረምን ለመከላከል የተገዛው ማሽንም ወደ ደራ ወረዳ አውናጣ ጎጥ የጣና ሐይቅ አዋሳኝ አካባቢ ከመጣ አመት አልፎታል ይላሉ።
8: በለጠማ ተሞክሮ ነበር እንጂ አቅም አጥቅቶ ነው እንጂ ስንጠቃነተው ነው እንጂ ሴት የለ ወንድ የለ በልማት መከራ ነው ሲሰጠም ነበር።
11: ማሽኑ አይሰራም
8: የመቼው ዘንድሮ አልመጣ አምና ነው መጥቶ ነበረ። በጥቅምት ላይ ነው የሄደ ዙሮ አሁን ምን የመጣ የለም መጣ ማሽኑ አሁን ጣጎጥ ነው እኛ።
7: የእምቦጭ አረምን ለመከላከል ለአመታት በዘመቻ መልክ ይሰራ ነበር የሚሉት የፎገራ ወረዳ አስተዳዳሪ አቶ ጌታቸው ገብሬ አሁን ላይም ትኩረት ተነፍጎታል ይላሉ።
12: በዘመቻ የሚታረም ነበር፣ ይሰበሰብ ነበር። ብዙ ትኩረት ከተፈጥሮ ሀብት ጥበቃና ስራ ጋር ተያይዞ ይሰራ ነበር። አሁን ግን ብዙም አቴንሽን ጸጥታው ላይ ስለሆነ አቴንሽን ሰጥተነው አናውቅም።
7: የእምቦጭ አረምን ለመከላከል ለአመታት ሲሰራ የነበረው የአማራ ብሔራዊ ክልላዊ መንግስት የጣና ሐይቆችና ሌሎች የውሃ አካላት ጥበቃ ልማት ኤጀንሲ አሁን ላይ ተቋሙ ከስሞ በአማራ አካባቢ ጥበቃ ባለስልጣን ስር በአንድ ክፍል እንዲካተት ተደርጓል። ነገር ግን የእምቦጭ አረም በጣና ሐይቅ ዙሪያ 36 ቀበሌዎችን ሲያዳርስ ተቋሙ አረሙን ለመከላከል ምን እየሰራ ነው? ከዚህ ቀደምስ አረሙን ለመከላከል የተገዙ ማሽኖችስ ስለምን እምቦጩን በተገቢው መንገድ ማስወገድ አልቻሉም የሚለውን ለመጠየቅ ለተቋሙ የስራ ኃላፊዎች ጥያቄ ብናቀርብም በአካል ባህር ዳር ካልተገኛችሁ ምላሽ አንሰጥም ብለዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
0: አድማጮች፣ የመጨረሻው የዜና መጽሔታችን ወደ አፍሪቃው ቀንድ ወደ ሶማሊያ ይወስደናል። የአፍሪቃ ህብረት በሶማሊያ ያለው ሚና ወታደራዊ ከሆነው ይልቅ ፖለቲካዊ ወደሆነ ተልእኮ መሻገር አለበት ሲሉ አንድ ከፍተኛ የጸጥታ ጉዳዮች ተንታኝ ገልጸዋል። የአፍሪቃ ህብረት የሶማሊያ ተልእኮ በተለይ ከጎርጎሮሳውያኑ 2021 ጀምሮ የታሰበውን ውጤት ማምጣት አለመቻሉንና ዩናይትድ ስቴትስም ለተልእኮ የምታደርገው ድጋፍ ማቋረጣን ደግሞ ተንታኙ በምክንያት ጠቅሰውታል። አፍሪቃ ህብረት ሰላም አስከባሪ ኃይሎቹን ከሶማሊያ ማስወጣትና ፖለቲካዊ ወደሆነ ተልእኮ መሻገር እንዳለበት እኚሁ ባለሙያ ለዶቼ ቬለ ገልጸዋል። የዶቼ ቬለው የአፍሪቃ ጉዳዮች ዘጋቢ እስክንድር ፍሬው ከአዲስ አበባ ዘገባ አለው።
13: የአፍሪካ ህብረት አሁን በስራ ላይ ያለውን ጨምሮ እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2007 ጀምሮ የሰላም አስከባሪ ቡድኖችን በሶስት ተከታታይ ስሞች ስር በሶማሊያ አሰማርቷል። በእንግሊዝኛው ምህጻረ ቃል ISIS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ሰሞኑን ባሰፈሩት የጥናት ጽሑፍ የአህጉራዊውን ተቋም የሶማሊያ የሰላም ማስከበር ተልእኮዎች ቃኝተዋል። እሳቸው እንደሚሉት በተለይ ከ2007 እስከ 2021 የነበረው የአፍሪካ ህብረት የሰላም ማስከበር ተልእኮ የተሳካ የሚባል ነው።
14: አንዱ መንግስት አዋቅረዋል። ሶማሊያ ላይ መንግስት አልባ ነበረ፣ መንግስት አዋቅረዋል። ፌዴራል መንግስት እና አምስት ስቴት መንግስታት አዋቅረዋል። ሴኩሪቲ አፓራተስ አሁን አለው፣ መንግስት ሆነዋል። ከመንግስት አልባ መንግስት ሆነዋል።
13: በተለያዩ ስያሜዎች በሀገሪቱ የቆየው የአፍሪካ ህብረት የሰላም ማስከበር ተልእኮ እስከ 2021 በቀጠሉት ዓመታትም የተገኘው ውጤት እንዲጠናከር ማድረጉን የገለጹት አቶ መረሳ ከ2021 በኋላ ግን ለውጥ አለመምጣቱን ይጠቅሳሉ።
14: አሁን ከዛ በኋላ ግን ይሄ የአፍሪካ ህብረት ሚሽን መንግስት ሆነ መስራት አይችልም። ሶማሊያ ውስጥ የመንግስትነት ስራ ሊሰራ አይችልም። መንግስትነት ማገዝ የሚችለው የሶማሊያ ፖለቲካ ችግራቸው ቶሎ ብለው መፈተው ሪስፖንሲቢሊቲ ከመቀበል ይልቅ አሁንም ቢሆን ራስ በራሳቸው በስልጣንና በፓወር ኢንፋይቲንግ ውስጥ ነው ያሉት።
13: በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮን ቀጣይ ጣፋንታ አጣብቂኝ ውስጥ የከተተው ባለፈው የሐምሌ ወር መጀመሪያ የተሰማው የዩናይትድ ስቴትስ ድጋፍ የማቆም ውሳኔ ነው። ተመራማሪው ለሐሳባቸው መነሻ ያደረጉት ሌላው ነጥብ ይሄው የዋሽንግተን ውሳኔ ነው። ያሁኑ ተልእኮ ሲጀመር ታሳቢ የተደረገው የተባበሩት መንግስታት ድርጅት በገንዘብ ይደግፈዋል የሚል እንደነበርም አስተውሰዋል። የአፍሪካ ህብረት በተለያዩ ስሞች በሶማሊያ አሰማራቸው የሰላም አስከባሪ ኃይሎች ስራቸውን አጠናቀው እንዲወጡ በተለያየ ጊዜ የተያዙ ቅዶች እንደነበሩ ያስተዋወሱት አቶ መረሳ ሁሉም ግን አለመሳካታቸውን አብራርተዋል።
14: 2018 በፈረንጆች እስከ 2021 እንዲወጣ እቅድ ነበረው። 2021 ላይ አልተሳካ። ይሄ በሁለት ምክንያት፣ አንዱ ሴኩሪቲ ሶሉሽኑን የሚፈቅድ ማልነበረ፣ ሁለተኛ ፖለቲካል ዊሊንግነስ ማልነበረ በሶማሊያ ራሳቸውን አልተዘጋጁበት እንደዚህኛው እና እንደ አዲስ ሌላ ሚሽን ተተካ። ትራንዚሽን ሚሽን የሚባል አንድ አትሚስ የሚባል አገን አትሚስ በሁለት ዓመት እንዲወጣ ነበረ እቅዱ። በሁለት ዓመት እንደገና አልወጣም። በ2024 እንደገና ወደ አሁኑ ሶስተኛ ሚሽን አውሶ ምናምን ተሸጋገረ።
13: አሁን በስራ ላይ ያለው የአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልእኮ አውሰም የቆይታ ጊዜ እንዲያበቃና ለቀረው አጭር የሽግግር ጊዜ በመስራቅ አፍሪካ ተጠባባቂ ኃይል እንዲተካ ማድረግ እንደሚቻልም ገልጸዋል። ተጠባባቂ ኃይሉን ተመራጭ የሚያደርገውን ምክንያትም አስረድተዋል።
14: የአፍሪካ ህብረት ሚሽን ሶማሊያ ላይ ያሉ አብዛኛዎቹ የሁሉም ማለት ይቻላል የምስራቅ አፍሪካ ተጠባባቂ ኃይል ወይ ደግሞ ኢስት አፍሪካ ስታንድባይ ፎርስ አባላቶች ናቸው። ኢትዮጵያ፣ ጅቡቲ፣ ኬንያ፣ ዩጋንዳ፣ ቡሩንዲ ናቸው ወታደር ያዋጡት። አሁንም የኢስት አፍሪካ ስታንድባይ ፎርስ አካላት ናቸው እነዚህ እና እንደገና አብዛኞቹ እነዚህ ሀገራት ደግሞ የሴኩሪቲ ኢንተረስት አላቸው በሶማሊያ። ያን ሁሉ መስዋዕት እንደከፍለው ዝም ብለው ጥለው የሚወጡም አይደሉም።
13: በሶማሊያ በኩልም ለአፍሪካ ህብረት የሰላም ማስከበር ተልእኮ ተገቢውን እውቅና የመስጠት ሁኔታ እንደሌለ ተመራማሪው ጠቁመዋል። የአፍሪካ ህብረት ሰላም አስከባሪ ኃይሎቹን ከሶማሊያ እንዲያስወጣና ፖለቲካዊ ወደሆነ ተልእኮ እንዲሸጋገር ያቀረቡት ሀሳብም የብዙ ነገሮች ድምር መሆኑን አብራርተዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
0: አድማጮች፣ ስድስት ርዕሶችን ያየንበት የምሽቱን የዜና መጽሔታችንን እዚህ ላይ አጠናቀቅን። ወደ ሳምንታዊው የባህል መድረክ ሰሞኑን ከጀርመኗ ቦን ከተማ ከሚገኘው ዩኒቨርሲቲ የዶክትሬት ማዕረጉን የጫነ አንድ የገበሬ ልጅን እንግዳው አድርጓል። ወደ ዝግጅቱ ከማለፋችን በፊት አጠር ባለ መሸጋገሪያ ሙዚቃ እናልፋለን። መልካም ቆይታ።

0: يبهل مدرك
1: አግሪካልቸር ነው የዶክትሬት ማረግን የተቀበልኩት ስፔሲፊካሊ ፕላንት ሞለኪላር ኒትሪሽን አካባቢ ላይ ነው የሰራው። ሊተራሊ የእጽዋት ምግብ ብለን ልንተረጉመው እንችላለን። ሞለኪላር ፕላንት ኒትሪሽን ማለት ያው የእጽዋት ምግብ እንደማለት ነው።
2: ግብርና ወደዚህ ዓለም ከመጣበት ጊዜ ጀምሮ የሚያቀው ሞያ ነው። በግብርና ከመተዳደሩት ወላጆቹ ቅፍ እንዲሁም በሶስት ወንድሞችና አራት እህቶቹ መካከል ነው ያደገው። ለቤተሰቦቼ ሶስተኛ ልጅ ነኝ ያለንና ሰሞኑን ጀርመን ቦን ከተማ ከሚገኘው ዩኒቨርሲቲ በእጽዋት ሳይንስ በዶክትሬት የተመረቀው የ35 ዓመቱ ዶክተር የሻምበል ሞድህ ምህረት የመጀመሪያ ዲግሪውን በጎንደር ዩኒቨርሲቲ በባዮቴክኖሎጂ የትምህርት ዘርፍ አጠናቆ በኢትዮጵያ የግብርና ተቋም ስር በሚገኘው በጅማ የምርምር ተቋም ሰርቷል። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ከሳምንታት በፊት በእጽዋት ሳይንስ ጥናት የዶክትሬት ዲግሪውን የጫነውና በዚሁ በቦን ዩኒቨርሲቲ በምርምር ስራ ላይ የሚገኘው ዶክተር የሻምበል ሞድህ ምህረት በወላጆቹ አይን ቀልጣፋና ፈጣን ሆኖ በመገኘቱ ከወንድሞቹና ከእህቶቹ መካከል ተመርጦ ትምህርት እንዲጀምር የተደረገ የመጀመሪያ ልጅ ነው።
1: የተወለድኩት ደቡብ ጎንደር ውስጥ እናት ወረዳ ውስጥ አባብቂላ ከምትባል ትንሽዬ ቀበሌ ነው። ትንሽዬ መንደር ነው። እና እድሜ ለትምህርት ሲደርስ 7 ዓመት አካባቢ ሲሆነኝ ይባራ የሚባል ትምህርት ቤት ነው ከአንደኛ እስከ አራተኛ እዛው እንትን ገጠር ቀበሌ ውስጥ ማለት ነው ከአንደኛ እስከ አራተኛ ክፍል የተማርኩት። ከዛ ከአምስተኛ እስከ አስረኛ ክፍል ምስራቅ በለሳ ወረዳ ውስጥ፣ ይሄ ደግሞ ሰሜን ጎንደር ውስጥ ነው፣ ጓሃላ የሚባል ትምህርት ቤት ነው ከአምስት እስከ አስረኛ ክፍል የተማርኩት። ከዛ አስረኛ ክፍል እንዳጠናቀቅኩኝ አዲስ ዘመን የሚባል ትምህርት ቤት ፕሪፓራቶሪ 11 እና 12 እዛ ነው የተማርኩት። እዛ ቀጥዬ ባችለር ዲግሪን የሰራሁት ደግሞ ጎንደር ዩኒቨርሲቲ ነው።
2: ዶክተር የሻምበል በአካባቢያችን የሻምበል የተባለው ስም የተለመደ በመሆኑ የሻምበል እንደተባልክ ነግረኸኛልና በጎንደር ዩኒቨርሲቲ የመጀመሪያ ዲግሪህን ያገኘኸው በግብርና ሙያ ነው?
1: ጎንደር ዩኒቨርሲቲ መጀመሪያ የተመደብኩት ቬተርነሪ ሜዲሲን ወይም ደግሞ የእንስሳት ሕክምና የሚባለው ዲፓርትመንት ላይ ነበረ የተመደው። ነገር ግን ይሄ ቬተርነሪ ሜዲሲን በጣም ረዥም ስለነበረ 6 ዓመት ስለሆነ እኔ 6 ዓመት በጣም ረዥም መስሎ ስለታየኝ የዛን ጊዜ ቀይሬ ባዮቴክኖሎጂ የሚባል ዲፓርትመንት ነው የተማርኩት። እሱ 3 ዓመት ነው፣ ያው 3 ዓመት ነው እና ባዮቴክኖሎጂ ነው የተማርኩት። ይህ ባዮቴክኖሎጂ የግብርና ዘርፍንም ያጠቃልላል። የግብርና ባዮቴክኖሎጂ ፓርት አለው፣ የሜዲካል ባዮቴክኖሎጂ፣ የኢንቫይሮንመንታል ባዮቴክኖሎጂ እና ኢንዱስትሪያል፣ እነዚህንም አራቱንም ያካተተ ነው እና ይህንን ያጠናሁት ባዮቴክኖሎጂ የሚባል የትምህርት ዘርፍን ያጠናሁት።
2: ይህ አይነቱ ማለትም ባዮቴክኖሎጂ የትምህርት ዘርፍን ያጠናቀቀ ባለሙያ ኢትዮጵያ ውስጥ የት ነው የሚቀጠረው?
1: ኢትዮጵያ ውስጥ ባዮቴክኖሎጂን አጥንተው የሚቀጠሩበት ቦታ አንደኛው እንትን ነው የኢትዮጵያ ግብርና ምርምር ኢንስቲትዩት፣ ስፔሲፊካሊ ደግሞ ሆለታ።
2: እናንተ በዚህ ሙያ ከተቀጠርክ በኋላ ወደ ሆለታ ነው ያመራኸው?
1: ከዛ እንደተመረኩኝ ከአንድ አመት የስራ ፍለጋ በኋላ በኢትዮጵያ ግብርና ምርምር ኢንስቲትዩት ስር ሆኖ ጅማ ግብርና ምርምር ማዕከል ተቀጠርኩኝ። እና ጅማ ግብርና ምርምር ማዕከል ለ3 ዓመት ተኩል ሰርቻለሁ ወደዚህ ሀገር ከመምጣት በፊት። ጅማ ግብርና ምርምር ማዕከል እንደተቀጠሩ ከ2 ዓመት ቆይታ በኋላ አገር ውስጥ የመማር እድል ነበረ። እኔ ግን ውጭ ሀገር የማስተርስ ዲግሪ አፕላይ ማድረግ ጀመርኩኝ ማለት ነው። ከዛ እድሉን ከ3 ዓመት ጅማ ከተቀጠሩ ከ3 ዓመት ተኩል አካባቢ በኋላ አገኘሁ ወደዚህ የመጣበትን እድል ማለት ነው ወደ ጀርመን ሀገር።
2: የሻምበል ሞድህ ምህረት ዲኤኤዲ በሚል በጀርመንኛ ምህጻሩ የሚታወቀው የጀርመን አካዳሚ ልውውጥ አገልግሎት ዓለም አቀፍ ተማሪዎችና ተመራማሪዎች በጀርመን አገር እንዲማሩና የምርምር ስራን እንዲያከናውኑ የገንዘብ ድጋፍና ስኮላርሺፕ በሚሰጠው ትልቅ ድርጅት በኩል ጀርመን ቦን ከተማ ወደሚገኘው ግዙፍ የእጽዋት ምርምር ጥናት ወደሚካሄድበት ዩኒቨርሲቲ እድል አግኝቶ መጣ።
1: አዎ፣ ዲኤዲ ስኮላር ሽፕን ያገኘሁት ዲኤዲ ወይም ደግሞ ጀርመን አካዳሚክ ኤክስቼንጅ ሰርቪስ የሚባለው ማለት ነው። በሱ ነው የመጣሁት። ቀጥታ ቦን ነው የመጣሁት ለማስተርስ ዲግሪ ለማጥናት።
2: ግን እንደው በገጠር ከተማ ተወልዶ አድጎ ወደ አውሮፓው ዓለም ሲገባ ለውጡ እንዴት ነው ያደናግር?
1: በጣም ያደናግራል። ያው እስከምለምደው ድረስ ትንሽ ምግቡም አዲስ ነው፣ አገሩም አዲስ ነው፣ ህዝቡም ትንሽ አዲስ ነው፣ አመለካከቱ ትንሽ ከኛ የተለየ ነው። እሱ መጀመሪያ አካባቢ በተለይ እስከምረዳው ድረስ ትንሽ ጥሩም ነገር አለው፣ ትንሽ ደግሞ አንዳንዴም ደግሞ አለመግባባቶችንም ያው ከዚህ የባህል የምናምን ልዩነት ስላለ ሊፈጥር ይችላል። አሁን የተሻለ ለምጄዋለሁ።
2: እንደው ጥያቄን በሌላ መንገድ ልድገመውና ከትንሿ የገጠር ቀበሌ ከግብርና ቤተሰብ ወጥተህ ግብርናን ለማዘመን በኢትዮጵያ ዩኒቨርሲቲ የባችለር ዲግሪን ከዚያም በትምህርት ዘርፍ አንደኛ ከሚባሉት ከጀርመናውያኑ ዩኒቨርሲቲ በማስትሬት ዲግሪና በዶክትሬት ዲግሪ መመረቅ ማለት ለአንተ እንደው ምን ማለት ነው?
1: በጣም ትልቅ ነገር ነው እውነት ለመናገር። ማለት ራሴን አምስት ዓመት እንደው ከአስር ዓመት ባችለር ዲግሪን የተመረኩት 2012 ነው በፈረንጆቹ አቆጣጠር እና እዛ ታይም ላይ ሁኜ አሁን ባስበው አይ ቲንክ አሁን ያለሁበት የዶክትሬት ዲግሪን መጨረሴ በጣም በጣም ትልቅ ነገር ነው። ማለት እንደው በህልሜ እንኳ አችብ አደርገዋለሁ ወይም ደግሞ አሳካዋለሁ ብዬ ያላሰብኩት ስኬት ነው የሚመስለኝ።
2: ወላጆችህ፣ ቤተሰቦችህ በግብርና የዶክትሬት ዲግሪ መጫንህን ሲሰሙ ምን አሉ? እንደው ወይም ደግሞ ለግብርና ትምህርት ወደ ውጪ ባህር ማዶ እንደምትሄድ ስትነግራቸው እንደው ምንድን ነበር ያሉት?
1: መምጣቴን ወደዚህ ሀገር ስነግራቸው ለማስተርስ ነው የመጣሁት እና ልመጣ እንደሆነ ስነግራቸው ለመቀበል ነው የተቸገሩት። እንደነገርኩሽ ጅማ ነበር የምሰራው። ጅማ ደግሞ እኔ ላለሁበት አካባቢ ደቡብ ጎንደር ውስጥ ነው፣ በጣም ሩቅ ነው እና የአንቲ ደሌላ ሀገር ጀርመን የሚባል ሀገር ልሄድ ነው ምናምን ስላቸው ሁላቸውም ነው ያለቀሱ እና በጣም ከባድ ነበር። ማለት እንደዚህ ርቄ እንዲሄድ አልፈለጉም ነበር።
2: እንደው ጅማ ከተማም ከጎንደር ሩቅ በመሆኑ የዚያን ጊዜም ከፍቷቸው ነበር ማለት ነው?
1: የዛን ጊዜ እንኳ ትንሽ ይሻል ነበር፣ ያው ከዛው ስለሆነ ሩቅ እንደሆነ ቢያምኑም ተረድተው ነበር። ችግሩ ወደዚህ ልመጣ ስል ግን በተለይ እናቴ ግን በጣም መቀበል አቅቷት ነበረ። በቃ እንደምንም አሳብኝ ምናምን እነሱን ያው ጥሩ ሀገር እንደሆነ ሰላም ያለው ሀገር እንደሆነ ከዛ ሀገር ከሄድኩኝ የተሻለ ህይወት ሊኖረኝ እንደሚችል እነዚህን አስረድቼ መጨረሻ ላይ ያው ትንሽ እሺ አሉኝ። ያው ተቀበሉ እንድመጣም እንትና ተስማሙ።
2: እና አሁን ዶክትሬት ዲግሪ መጫንክን ዶክተር ማዕረግ ማግኘትን ሲሰሙ ወላጆችህ እናትህ ምን አሉ?
1: አንፎርቹኔትሊ እስካሁን ድረስ በስልክ ገና እንደነገርኩሽ በጣም ገጠር ከመሆኑ የተነሳ በስልክ ለመገናኘት እስካሁን ገና አልነገርኳቸውም። እኔ ራሴ አይቲ ማወቅ እንኳን ያውቃሉ እህቶች ስላሉ ከእነሱ ጋር ስለምደዋወር እነሱን ምልክት አድርጉልኝ እኔ መልሼ እደውላቸዋለሁ እና ልንገራቸው ምናምን እንዳልኩኝ ገና ከተመረኩም ገና አንድ ሳምንት ስለሆነ እስካሁን ድረስ እናቴን በስልክ አላገኘኋትም።
2: አንተ እንግዲህ የመጀመሪያ ልጅ ነህ ማለት ነው ለወላጆችህ?
1: እኔ ለቤተሰቦቼ ሶስተኛ ልጅ ነኝ። ሶስት ወንድሞች እና አራት እህቶች አሉ። እኔ እንደነገርኩሽ ሶስተኛ ልጅ ነኝ እና ያው ሁላችንንም ማስተማር ስለማይችሉ ልጆቹ ውስጥ አንድ ሰው ነው የተመረጠው እና እኔ ትንሽ ልጅ ያለው ፈጠን ያልኩ ነገር ነበርኩና እሱን በማሰብ ምናልባት ይህን ትምህርት ቤት ብናስገባው ጎበዝ ሊሆን ይችላል በሚል ከአንዱ ልጆች ተመርጬ የገባሁት እኔ ነኝ ትምህርት ቤት። ያው እኔ እንትን ከተማርኩ በኋላ በተለይ ባችለርን ከጨረስኩ በኋላ እኔም ትንሽ ያው ተጽዕኖ ምናምን ማድረግ ሲጀምር ሌሎች ሁለት ታናናሽ እህቶች ነበሩኝ። እነሱ አሁን እየተማሩ ነው። አንደኛዋ አሁን 12ኛ ክፍል ትገባለች፣ አንደኛዋ ደግሞ 7ኛ ክፍል ትጀምራለች ኔክስት ይር ማለት ነው።
2: እንደው ዶክተር የሻምበል እስቲ በዶክትሬት ስለተመረቅክበት ሙያ ልመልስህ። እጽዋት ፋፍተው እንዲያድጉ ጥሩ ምርትም እንዲሰጡ እጽዋት የሚመገቡትን ንጥረ ነገሮች ላይ ጥናትን ማድረግን በተለይ ደግሞ የገብስ አዝርት ላይ እንደሆነ ቀደም ብለህ አጫውተኸኛል። ግን እንደው ዶክተር ለእኛ አገር ገበሬ እጽዋት የሚመገቡት ላይ ጥናት ብሎ መንገሩ ምን ያህል ሊገባው ይችላል ትላለህ? በቀላሉ እንዴት መግለጽ ይቻላል?
1: ያው እነሱ በሚገባቸው መንገድ ማስረዳት ይቻላል። የእጽዋት ምግብ የሚባሉት ያው ሌላ ስማቸው ፈርቲላይዘር በሚል ነው የሚታወቁት። ያው ፈርቲላይዘር የምንጨምረው ዋናው ዓላማ እነዚህን ያው ምንም እንኳ ያው የኢትዮጵያ ውስጥ የሚጨመረው ፈርቲላይዘር እነዚህን 14 ንጥረ ነገሮች ሁሉንም ሊያካትት ይችላል፣ ነገር ግን በፈርቲላይዘር መልክ የምንጨምረው እነዚህ ንጥረ ነገሮችን ለእጽዋት እድገት አስፈላጊ የሆኑ እነዚህ ንጥረ ነገሮችን ማለት ነው። እና በፈርቲላይዘር መልክ ከተነገራቸው አይ ቲንክ ይረዳሉ ብዬ አምናለሁ።
2: ጥናታችሁ እንዴት ነው? ናሙና ይዛችሁ ቤተ ሙከራ ትገባላችሁ ማለት ነው? አሁን አንተ ገብስ የሚያስፈልገውን ንጥረ ነገርን አጥንተሃል እና ገብስን ይዘህ ላብራቶሪ ወይም ቤተ ሙከራ ትገባ ነበር ማለት ነው?
1: አዎ፣ ላቦራቶሪ ይዘን እንገባለን። እኔ አንደኛው ፕሮጀክቴ ገብስ ላይ ነው፣ ሌላኛው ደግሞ ሞዴል ፕላንት ላይ ነው። አረብዶሲስ የሚባል ሞዴል ፕላንት ነው። ገብስ ላይ የሰራ ነው ምንድን ነው፣ እጽዋቱን የገብስ ሳምፕል ትንሽዬ ከመቶ እስከ 300 ግራም የሚመዝን ቅጠል ወይ ደግሞ ስር እንወስድና መጀመሪያ እንትን ላይ እናሳድገዋለን በደንብ ለማጥናት ኒውትሪየንት ዴፊሽንሲ። አሁን እነዚህ 14 ኒውትሪየንት ያልኩሹም እነሱን ዴፊሽንሲ ማለት
2: እጥረት፣
1: በበቂ መጠን አንሰጠው ለገብሱ ማለት ነው፣ ወይ ደግሞ በብዛት እንሰጠዋል እና ከዛ በኋላ ምን ይመስላል የገብሱ እድገት ምንድን ነው የሚለውን እሱነን ነው ያጠናሁት አንደኛው ላይ ማለት ነው። እና እንደዛ ካደረግን በኋላ ሳምፕል እንወስዳለን። ሳምፕል ወስደን ምንድን ነው ያደረግነው፣ አርኤንኤ ኤክስትራክት አድርገን፣ አርኤንኤ የሚባል እንደ ሞለኪውል አለ፣ እሱን ኤክስትራክት አድርገን ከዛ የነዚህ ጂን የሚባሉት የነሱ ቼንጅ ምን ይመስላል ለዚህ ለኒውትሪየንት ሲያጠርና ሲበዛ የእጽዋቱ ምን ለውጥ ያሳያል የሚለውን ነው አንዱ ጥናት ማለት ነው።
2: ዶክተር የሻምበል አንተ በተወለድክበት ባደግክበት አካባቢ ምን ምን አዝርቶች ይበቅላሉ? ገበሬው ምን ይዘራል ምን ያጭዳል?
1: ያው ከኛ አካባቢ ሁሉም ኢትዮጵያዊ አርሶ አደር ያው የሚታረሰው በበሬ ነው። አካባቢው ትንሽ ደረቅ የሚባል ቦታ ነው። ያ ማለት ምንድን ነው? ትንሽ የዝናብ እጥረት አለ እና ያው የተለያዩ የሰብል አይነቶችን ይመረታል እንደ ጤፍ፣ ገብስ፣ በቆሎ፣ ስንዴ ምናምን የመሳሰሉት እንደዚህ አይነት ነገሮችን ነው የሚያመርተው አካባቢው ሰው።
2: እና ምርቱ እንደው ከአመት አመት ጥሩ ነው ትላለህ? ምን ይቆጫሃል እንደው አሁን በሌላ ግንዛቤ አይምሮ ከሩቅ ሆነ ስታየው ስታስበው?
1: የዝናብ እጥረት አለ። እሱ በጣም ትልቁ አይ ቲንክ ለአርሶ አደሮቹ በጣም ትልቁ ቻሌንጅ የዝናብ እጥረቱ ነው እና እሱን በቀላሉ እንደው በቀላሉም ባይሆን ትንሽዬ ጥረት በማድረግ መፍታት አይቻልም ወይ? ለምሳሌ ለአጭር ጊዜም ቢሆን ለአንድ ወርም ሊሆን ይችላል፣ ለሁለት ወርም ሊሆን ይችላል የሚዘንበው ዝናብ በጣም ከበቂ በላይ ነው እና እሱን ያን ለምንድን ነው ያን እንትን ያን የሚዘንበውን ዝናብ አጠራቅመን ለምንድን ነው መጠቀም ያልቻል ነው።
2: ኢትዮጵያ ውስጥ ውሃ ማቆር የሚባል እንቅስቃሴ እንዳለ አሊያም እንደነበር አስታውሳል።
1: ተጀምሮ ነበር እንትን ከዛሬ 15 ዓመት አካባቢ ምናምን በፊት ውሃ የማቆር እንትን ተጀምሮ ነበር፣ ግን የፕሮጀክቱ ግን ቆሟል እና ምንም ለውጥ ሳያመጣ ነው አንፎርቹኔትሊ የቆመው ፕሮጀክቱ።
2: ዶክተር የሻምበል በአገራችን በኢትዮጵያ ለእጽዋት እድገት የሚሆኑ ንጥረ ነገሮችን ለማወቅ እያንዳንዱን አፈር መመርመር እንደው እጅግ ከባድ ይመስለኛልና እንደው የአንተ ትምህርት እንዴት ነው በአገር ቤት ተግባራዊ ሊደረግ የሚችለው ትላለህ?
1: የአፈሩ ችግር ምንድን ነው? ለዚህ ለእጽዋቱ እድገት የሚያስፈልገው ንጥረ ነገር አይነት ምንድን ነው? ይሄ ደግሞ በጣም የተከፋፈለ ስለሆነ የኢትዮጵያ መሬት ኢቨን በአንዱ አርሶ አደር መሬት ውስጥም የተለያየ ሊሆን ይችላል። ወይም ደግሞ በሁለት ኩታ ገጠም አርሶ አደሮች መካከል የሚያስፈልገው የንጥረ ነገር አይነት ሊለያይ ይችላል እና ዝም ብለን ምንድን ነው ለዚህ ማሳ የሚያስፈልገው የንጥረ ነገር አይነት ምንድን ነው የሚለው እሱ ተለይቶ ቢታወቅ በጣም አስፈላጊ ነው ብዬ አምናለሁ። እንግዲህ ወደ ሰሜን አካባቢ ከሄር በተለይ ወደዚህ ወደ አማራ ክልልና ወደ ትግራይ ክልል አካባቢ አፈሩ እንደነገርኩሽ አሲዳማ ነው ይባላል እና እሱን ትኑን አሲዳማ እንዳይሆን የሶይሉን ፒኤች ለመጨመር አንዱ ስትራቴጂ ምንድን ነው? ኮምፖስት መጨመር ነው። ፍግ፣ የከብቶች የፍየሎች ፍግ አለ አይደለ? እነሱን አፈሩ ላይ መጨመር አንደኛ የአፈሩን የፒኤች መጠን ሊጨምረው ይችላል። ሁለተኛ ደግሞ ኢምፖርታንት የሆኑ ለእጽዋቱ እድገት አስፈላጊ የሆኑ ንጥረ ነገሮችን ያካትታል እና ለዛ ነው አሁን አይተሽ ከሆነ ብዙ ጊዜ የከብቶች ፍግ ጨምረው ሲያርሱ በተለይ በቆሎ የተሻለ ምርት የሚሰጠው ማለት ነው።
2: ዶክተር የሻምበል እንደው በመጨረሻ በኢትዮጵያ ግብርና ምናልባት ክፍተት ሊሆን ይችላል የምትለው ነገር አለ?
1: ሌላ ማለት የምፈልገው የኤክስቴንሽን ሰርቪስ ወይም ደግሞ የምርምሩና የአርሶ አደሮች ያለው ግንኙነት ደካማ ይመስለኛል። ይሄ እንደ አንድ ቤስት ኤግዛምፕል እኔ ብዬ የማነሳው ፕሮፌሰር ገቢሳ እጀታን ብዙዎቻችን የምናውቃቸው ይመስለኛል። ትልቅ ሰው ናቸው። በጣም ብዙ ስራ የሰሩ ሰው ናቸው። የ2009ንም የዓለም ፉድ ፕራይዝ አሸናፊ ናቸው። እና እሳቸው ምንድን ነው ለኢትዮጵያ አንድ ትልቅ አስተዋጽኦ ያበረከቱት ምንድን ነው? ገልሚጥ ወይ ደግሞ ስትራይጋ የሚባለው ለእጽዋት በጣም አደገኛ የሆነ አረም አይነት ነው። እሱን መቋቋም የሚችል እና ድርቅን መቋቋም የሚችል የማሽላ ዝርያዎችን ነው እንትን ያደረጉ የለቀቁት። እና ግን የእሳቸው የለቀቁት የምርምር ስራ እኔ እንደነገርኩሽ የአርሶ አደር ልጅ ስለሆን ከዛው አብሬ ስላደግኩኝ ምንም እንኳ እሳቸው የለቀቋቸው የማሽላ ዝርያዎች በ1990ዎቹ አካባቢ ቢሆንም ስቲል ገልሚጥ ወይም ደግሞ የስትራይጋ የሚባለው በጣም አደገኛ የሆነው የአረም አይነት በጣም ትልቅ ችግር ነበረ፣ እኔ ከመጣሁበት አካባቢ ማለት ነው። ያ ምንድን ነው የሚያሳየን? በሪሰርች የሚወጡት የምርምር ውጤቶች፣ እንደዚህ በጣም አስፈላጊ የሆኑ የምርምር ውጤቶች በአግባቡ ወደ አርሶ አደሩ እንደማይደርሱ እና በተለይ እውነት ይህ እኔን በጣም ያሳስበኛል። ለምንድን ነው በአግባቡ አርሶ አደሩ ላይ ያልደረሱት? አሁንስ የት ደረሱ? በምርምሩና በአርሶ አደሩ እነዚህን ቴክኖሎጂዎች የሚያደርስ አካል በትክክል ስለሌለ ብቻ እስካሁን ድረስ አርሶ አደሩ እንግዲህ እነዚህን እንደዚህ አይነት ምርጥ ዘሮችን መጠቀም አልቻለም።
2: ከአንድ ሳምንት በፊት በዶክትሬት የተመረቀው ዶክተር የሻምበል እምወድ ምህረት የኢትዮጵያ ግብርናን በምርምሩ ዘርፍ በማዘመን ለአምራቹ እደርሳለሁ የሚል ተስፋን ሰንቋል። ዶክተር የሻምበል እምወድ ምህረትን እንኳን ለዚህ አበቃህ እያልኩ ለሰጠን ቃለ ምልልስ በዶቼ ቬለ ስም እያመሰገንኩ የዛሬውን ዝግጅቴን እዚህ ላይ አበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ። አድማጮች፣ ስርጭታችንን ወደ ማጠቃለሉ ነን። ርዕሰ ዜናዎቹን አሰማለሁ። የኢትዮጵያ የፌዴራል ፖሊስ ከማዕከላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀ። ፖሊስ ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ዘገባ እንዳለው አድነው ባሻው ወዳሞ የተባለው ተጠርጣሪ ከማዕከላዊ ኢትዮጵያ ክልል ከሀዲያና ከከምባታ ዞኖች በርካታ ወጣቶችን እያታለለ ወደ ደቡብ አፍሪቃ ሲያሻግር ነበረ። አድማጮች፣ እንግዲህ በዚሁ የሐሙስ ሐምሌ 23 2018 ዓ.ም ዝግጅታችንን እናጠቃልላለን። መልካም ምሽት እያልኩ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።